ቆርሶላ ቆርሰው መላመላ ብድሩን ይከፍላል መላመላ እድሜ ላገኝ ሰው መላመላ እንዴት ይረሳል መላመላ የሰው ወዳጅ